የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ሰኔ 13 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እውነተኛና ፍጹም ደስታ ሊሰጠን የሚችል የእግዚአብሔር ፍቅር ብቻ ነው ማለታቸውን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከመላው ዓለም ከሚመጡ ደራሲያን ጋር እንደሚገናኙ መገለጹን በሁለተኛው ዜናችን እናስደምጣችኋለን። ሰኔ 19 1974 ዓ.ም ሮበርት ፕሬቮስት የክህነት ማዕረግ የተቀበለበት ዕለት መሆኑን የተመለከተ ዘገባ በሦስተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወይሌ ጊዮርጊስ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እውነተኛና ፍጹም ደስታ የሚሰጠን የእግዚአብሔር ፍቅር ብቻ ነው ሲሉ ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአሜሪካ ኦሃዮ ግዛት ለተዘጋጀው 50ኛው የወጣቶች የበጋ ወቅት ጉባኤ መልእክት አስተላልፈዋል። ቅዱስነታቸው ለጉባኤው ተካፋዮች በላኩት የቪዲዮ መልእክት ፈታኝ ሁኔታዎችን መጋፈጥ የሚችሉበትን መንገድ በማስረዳት እግዚአብሔር እንደ ውድ ልጆቹ እንደሚያስብልን ጥልቅ እምነት ካለን በአስቸጋሪ ሁኔታዎች ውስጥ እንኳን አንደነግጥም ወይም ተስፋን አንቆርጥም ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እውነተኛና ፍጹም ደስታ ሊሰጠን የሚችል የእግዚአብሔር ፍቅር ብቻ መሆኑን በአሜሪካ ኦሃዮ ግዛት በሚገኝ የፍራንቺስካውያን ዩኒቨርሲቲ ውስጥ ለወጣቶች በተዘጋጀው ዓመታዊ የበጋ ወቅት ጉባኤ ተሳታፊዎች በላኩት የቪዲዮ መልእክት ላይ ገልጸዋል። በአገሪቱ የተለያዩ ግዛቶች ውስጥ ሆነው 50ኛውን የበጋ ወቅት ጉባኤውን ለሚካፈሉት ወጣቶች በሙሉ ሰላምታቸውን በማቅረብ መልእክታቸውን ያስተላለፉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዓመቱ የቅዱስ ፍራንቺስኮስ ዕረፍት 800ኛ ዓመት የሚከበርበት መሆኑን አስታውሰዋል። ጉባኤው የተዘጋጀው በፍራንቺስካውያን ዩኒቨርሲቲ ውስጥ መሆኑን በማስታወስ ቅዱስ ፍራንቺስኮስ በተለይም ዛሬ እውነተኛ ሰላምና ፍጹም ደስታን በማስመልከት ለወጣቶች ሊያስተላልፍ በሚችለው መልእክት ላይ ማሰላሰል ተገቢ መሆኑን አሳስበዋል። በ13ኛው ክፍለ ዘመን በአሲሲው ጎዳናዎች ላይ ቅዱስ ፍራንቺስኮስ አንድን ሰው ቢያገኝ በተረጋጋና ፍቅር በተመላበት ፈገግታ ሰላምና መልካም ላንተ ይሁን ሊል እንደሚችል ተናግረው ለምናገኛቸው ሰዎች እውነተኛ ሰላም እንመኝላቸዋለን ወይ በማለት ወጣቶች ራሳቸውን እንዲጠይቁ ጋብዘዋል። ይህ ዘወትር ቀላል እንዳልሆነ የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዱስ ፍራንቺስኮስ ሰላምን መዝራት የቻለው በራሱ ጥንካሬ ሳይሆን የእውነተኛ ሰላም ምንጭ በእርሱ ውስጥ በመኖሩ መሆኑን ወጣቶች እንዲገነዘቡ አሳስበዋል። ሰላም እግዚአብሔርን ወደ ልባችን ስንቀበል ከእርሱ የሚላክልን ስጦታ ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስለዚህ ምዕመናን የሰላም መሳሪያዎች በመሆን ይህን ሰላም ለቤተሰቦች፣ ለማኅበረሰቦች፣ ለአገርና ለመላው ዓለም እንዲያስተላልፉ የተጠሩ ናቸው ብለዋል። ወጣቶች በጉባኤው ወቅት የጽሞና ጊዜያትን ተጠቅመው የክርስቶስን ሰላም እንዲያገኙ ጋብዘው ይህም ለደቀ መዛሙርቱ የገባላቸው ቃል መሆኑን አስታውሰዋል። እጅግ አስቸጋሪ በሆኑ ሁኔታዎች ውስጥ ደስታን ማግኘት በእርግጥ ይቻል እንደሆነ የተጠየቁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሕይወታችን ሰላም ሊያገኝ የሚችለው አፍቃሪ አባት ከሆነው እግዚአብሔር ጋር ባለን ግንኙነት ላይ ሲመሠረት ብቻ ነው ሲሉ መልሰዋል። ቅዱስ ፍራንቺስኮስ የተናገረውን ደስታ በኤሌክትሮኒክስ መሳሪያዎች ስልካችን ላይ ለሰዓታት በመቆየት ወይም ሳናቋርጥ በየቀኑ በማኅበራዊ ሚዲያ ላይ ስንሆን ሊገኝ አይችልም ብለው እንዲህ ያሉ ልምዶች ብዙውን ጊዜ ለጸሎት፣ ለእውነተኛ ጓደኝነት፣ ለቤተሰብ ሕይወት፣ ለሃይማኖት ትምህርት፣ ለጥናት ወይም ለስፖርት ሊውሉ የሚችሉ ጠቃሚ ጊዜያትን እንደሚያባክኑ አስጠንቅቀዋል። እንዲሁም ደስታ እጽን በመውሰድ አልኮልን ያለ አግባብ በመጠቀም በዝሙት በውጫዊ ግንኙነቶች ለማይጠቅሙ ምስሎች ከመጠን በላይ በመጨነቅ ወይም በማንኛውም አይነት ጎጂ ባህሪ በኩል መፈለግ የለበትም ብለው በተጨማሪም ሁሉም ቀሪ በመሆናቸው ደስታ በሀብት ብዛት በውበት በዝና ወይም ጤናን በመሳሰሉ ቁሳዊ ነገሮች ውስጥ ሊገኝ እንደማይችል አክለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔር ፍቅር ብቻ የሰውን ልብ በእውነተኛ ደስታ ሊሞላ እንደሚችል አረጋግጠው እግዚአብሔር እንደ ውድ ልጆቹ የሚያስብልን መሆኑን በሚገባ የምናምን ከሆነ በአስቸጋሪ ሁኔታዎች ውስጥም እንኳ አንደነግጥም ወይም ተስፋን አንቆርጥም ብለዋል። ከትንሽነታችሁ ጊዜ ጀምሮ እግዚአብሔር እንደሚወዳችሁ ሰምታችኋል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያለ ቅድመ ሁኔታ በእርሱ የተወደዳችሁና በፊቱ ውድ ናችሁ ሲሉ ተናግረው ወጣቶች ይህን እውነት በእርግጥ እንዲያምኑ አደራ ብለዋል። በዘወትር ጸሎትና በቅዱስ ቁርባን በኩል ከእግዚአብሔር ጋር አስተማማኝ ግንኙነት ካዳበራችሁና ራሳችሁን ለእርሱ ከሰጣችሁ ጭንቀት፣ ሐዘንና ብቸኝነት ተወግዶ በጸጋው ተሞልታችሁ ፍቅሩ ልባችሁን ሲያቃጥል ታያላችሁ ብለዋል። ፈታኝ ሁኔታዎችን በደስታ የመጋፈጥ ምስጢር ይህ ነው ብለው ወጣቶች ለዚህ እውነታ ልባቸውን እንዲከፍቱ ራሳቸውን ለእግዚአብሔር እንዲያስገዙና ሊለውጣቸው በሚችል ኃይሉ እንዲታመኑ አሳስበው ለእግዚአብሔር ለጋስ ስጦታዎችና ታላቅ ፍቅር ልንሰጥ የምንችለው ምላሽ ምንድን ነው ብለው የጠየቁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ራሳችንን ለእርሱ ከመስጠት ሌላ ምንም ምላሽ የለም ብለዋል። እግዚአብሔር እርሱን ወደማያውቁት ሰዎች ዘንድ ቃሉን የሚያሰራጩ መልእክተኞች፣ ቅዱሳን ምዕመናን፣ ካቶሊካዊ ቤተሰቦች፣ ካህናት፣ የምስጢራት አገልጋዮች፣ ገዳማውያንና ገዳማውያት እንዲሁም የመንግሥቱ እውነተኛ ደስታ ምስክሮች እንደሚያስፈልጉት ለተሳታፊዎች ተናግረዋል። እግዚአብሔር ከእነዚህ ጥሪዎች መካከል ወደ አንዱ እየጠራችሁ መሆኑ ከተሰማችሁ ራሳችሁን ሳትደብቁ ወይም ሳትፈሩ፣ ነገር ግን አንድ እርምጃ ወደፊት ሄዳችሁ ጌታን እነሆኝ ወደምትፈልገው ቦታ ላከኝ በሉት ሲሉ አበረታተው
እንደዚሁም ስለ ጥሪያቸው ለመነጋገር መፍራት እንደሌለባቸው አደራ ብለው በተለይም ከመታመን ጓደኛ ከካህን ወይም ከደናግል ጋር መነጋገር እንዳለባቸው አሳስበዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው ማጠቃለያ ለጉባኤው ተሳታፊዎች ፍሬያማ ጊዜን በመመኘት በእነዚህ ቀናት ውስጥ በክርስቶስ ፍቅር እንዲሞሉ ሕይወታቸውን ሙሉ በሙሉ ለእግዚአብሔር ለመስጠት የሚፈልጉ ሌሎች ወጣቶችንም እንዲያገኙና ይህን በማድረግ እውነተኛ ደስታን እንዲያገኙ ጸሎታቸውን አቅርበዋል። ክብሯትና ክብሯን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ከመላው ዓለም ከሚመጡ ደራሲያን ጋር እንደሚገናኙ ተገለጸ። ሩሰ ሊቃነ ጳጳሳት ሊዮ 14ኛ የቫቲካን አሳታሚ ድርጅት ምስረታ 100ኛ ዓመት ለማክበር ከመላው ዓለም የሚመጡ ደራሲያንን ሰኔ 17 2018 ዓመተ ምህረት በቫቲካን እንደሚቀበሉ ተገልጿል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ የቫቲካን ማተሚያ የተመሰረተበት 100ኛ ዓመት ለማክበር ከመላው ዓለም የሚመጣ የደራሲያን ቡድንን ሰኔ 17 2018 ዓመተ ምህረት በቫቲካን ለመቀበል ቀጠሮ ተይዟል። ከቅዱስነታቸው ጋር ለመገናኘት ቀጠሮ ከተያዘላቸው ታዋቂ ደራሲያን መካከል ጆን ፎሴ፣ ማሪሊን ሮቢንሰን፣ ኤልሳቤት ስትሮውት፣ ኤሪክ ኢማኑዌል ሽሚት፣ ቪቶሪዮ ሊንጃርዲ፣ ጁሊያን አቫራ፣ ጆናታን ሳፍሮን ፎየር፣ ኤንድሪኮ ብሪዚ፣ ሶርጅ ቻላንዶን፣ ኮለም ሚካን፣ ዳንኤል መንካሪሊና ሚርሲያ ካርታሬስኩ ይገኙበታል። እንደዚሁም ከቫቲካን አሳታሚ ድርጅት የተውጣጡ አድሪያን ካንዲርድ፣ ኤራልዶ አፊንቲና ፓውሎ ማላጉቲ እንደሚገኙ ታውቋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሰኔ 19 1974 ዓ.ም ሮበርት ፕሮቮስት የክህነት ማዕረግ የተቀበሉበት ዕለት መሆኑ ተገለጸ። ከ44 ዓመታት በፊት የዛሬው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሮም ሀገር ስብከት ፒያሳ ዴል ሳንቶ ኡፊዚዮ በምትገኝ ቅድስት ሞኒካ ጸሎት ቤት ውስጥ የክህነት ማዕረግ መቀበላቸው ይታወሳል። ይህን ምክንያት በማድረግ የሮም ሀገር ስብከት ለሰላም ፍለጋ በየቀኑ ባሳዩት ቁርጠኝነት እንታደሳለን የሚል የመልካም ምኞት መልእክት ልኳል። ከቫቲካን በጥቂት ርቀት በምትገኝ የቅድስት ሞኒካ ጸሎት ቤት ውስጥ ከ44 ዓመታት በፊት ወጣት ሮበርት ፕሮቮስት በ27 ዓመቱ የክህነት ማዕረግ መቀበሉ ይታወስ። ከአምስት ዓመታት ቀደም ብሎ በቅዱስ አጎስጢኖስ ገዳም የማኅበሩ ቃለ መሐላ አድርጎ እንደነበር ይታወሳል። በዚያው ዓመት መስከረም ወር ላይ በቅዱስ ቶማስ አኩዊነስ ጳጳሳዊ ዩኒቨርሲቲ ሕገ ቀኖናን ለመማር ወደ ሮም መምጣቱ ይታወሳል። ከጥቂት ወራት በኋላ በሚያውቀው ቦታ የክህነት ማዕረግ ተቀበለ። ፕሮቮስት እንደ ጎርጎሮሳውያኑ ከ2023 ዓመተ ምህረት ጀምሮ በቫቲካን ሕንፃ ውስጥ ይኖር ነበር። በዚያው ዓመት መስከረም ወር ላይ ነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ በካርዲናልነት ሾሟቸው። ለመታሰቢያነት የተዘጋጀው ካርድ በ15ኛው ክፍለ ዘመን በሩሲያዊው ሰዓሊ የተሳለች መንፈሳዊ ምስል የጌታችን ኢየሱስ ክርስቶስ የመጨረሻ እራት የምታስታውስ ነበረች። በግብዣ ካርዱ ላይ እንዲታተም የተመረጡት ቃላት ቅዱስ አጎስጢኖስ በስብከቱ ቁጥር 399 ላይ ሁላችንም መመገብ አልችልም፣ ነገር ግን ይህ ቃል የእናንተ ድርሻ ነው፣ ከተመሳሳይ ማዕድ እመግባችኋለሁ፣ እኔም አገልጋያችሁ ነኝ ማለቱን ያስታውሳል። በጳጳስነት ካገለገሉበት ከሮም ሀገር ስብከት የተላከው የመልካም ምኞት መግለጫ መልእክት እንዲህ ይላል። ከፍተኛ ጥንቃቄን የሚፈልግ አገልግሎቶን በማወቅ መንግሥቱን ለመመስከርና በየቀኑ ለሰላም በሚያደርጉት ቁርጠኝነት በመታደስ እኛ እንደግፎታለን። በአዲስ ፍቅርና በእግዚአብሔር ቅዱስ ሕዝብ ጸሎት የትሑታንን ሰላማዊ ኃይል እየጠራን እንደግፎታለን። የመለኮታዊ ፍቅር እናት እጅግ ቅድስት ድንግል ማርያም ትጠብቆት አገልግሎቶንም ትባርኮት የሚል እንደሆነ ታውቋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ሰኔ 13 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል ምስጢረ ተክሊል በሚል ንዑስ ርዕስ ከአንቀጽ 69 እስከ አንቀጽ 73 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን። ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን፣ ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

ምስጢረ ተክሊል መጽሐፍ ቅዱስና ቴዎፊት በቤተሰብ ባህሪያት ስለተገለጡ ስለ ቅድስት ሥላሴ ምስጢር እንድናውቅ ይረዱናል። ቤተሰብ የአካላት ሱታፌ የሆነው የእግዚአብሔር አምሳል ነው። ክርስቶስ በተጠመቀ ጊዜ ኢየሱስን የምወደው ልጁ እንደሆነና በዚህም ፍቅረ መንፈስ ቅዱስን እንደምናውቅ የተናገረው የአብ ድምፅ ተሰማ። በማርቆስ ወንጌል ምዕራፍ 1 ከቁጥር 10 እስከ 11 ሁሉ ነገር ከራሱ ጋር ያስታረቀውን እኛንም ከኃጢአት ያዳነን ኢየሱስ ጋብቻንና ቤተሰብን ወደ ጥንቱ ቅርጻቸው መመለስ ብቻ ሳይሆን ጋብቻን እርሱ ለቤተ ክርስቲያን ያለው የፍቅሩ ምስጢራዊ ምልክት ወደ መሆን ደረጃ ከፍ አደረገው። በማቴዎስ ወንጌል ምዕራፍ 19 ከቁጥር 1 እስከ 12 ና በማርቆስ ወንጌል ምዕራፍ 10 ከቁጥር 1 እስከ 12 በኤፌሶን መልእክት ምዕራፍ 5 ከቁጥር 21 እስከ 32 በክርስቶስ ስም በተሰበሰበ ቤተሰብ ውስጥ የቅድስት ሥላሴ መልክና አምሳል በዘፍጥረት ምዕራፍ 1 ከቁጥር 26 እንደገና ታደሰ። እርሱም እውነተኛ ፍቅር ሁሉ የሚመነጭበት ምስጢር ሆነ። በቤተ ክርስቲያን አማካይነት ጋብቻና ቤተሰብ የእግዚአብሔርን የፍቅር ወንጌል ለመመስከር ይችል ዘንድ ከክርስቶስ እጅ የመንፈስ ቅዱስን ጸጋ ይቀበላል። ምስጢረ ተክሊል ማኅበራዊ ስምምነት፣ ባዶ ሥነ ሥርዓት ወይም የፍቃደኝነት ውጫዊ ምልክት ብቻ አይደለም። ምስጢረ ተክሊል ለባልና ሚስት ቅድስናና ደህንነት የተሰጠ ስጦታ ነው። ምክንያቱም የእነርሱ የእርስ በርሳቸው መሆን በምስጢራዊ ምልክት አማካይነት በክርስቶስና በቤተ ክርስቲያን መካከል ያለው ተመሳሳይ ግንኙነት ተጨባጭ ምሳሌ ነው። ስለዚህ ባለትዳር ጥንዶች በመስቀል ላይ የተፈጸመው ነገር ለቤተ ክርስቲያን የሚዘከሩ ቋሚ መታሰቢያ ናቸው። እነርሱ ለእርስ በርሳቸውና ለልጆቻቸው በምስጢሩ አማካይነት ለሚጋሩት ደህንነት ምስክሮች ናቸው። ጋብቻ የጋብቻ ፍቅርን ለመለማመድ የቀረበ ልዩ ጥሪ ነው። ይህም በክርስቶስና በቤተ ክርስቲያን መካከል ያለውን ፍቅር የሚገለጽ ፍጹም ያልሆነ ምልክት ነው። በመሆኑም የማግባትና ቤተሰብ የማፍራት ውሳኔ ጥሪን ለይቶ የማወቅ ሂደት ውጤት ነው። በምስጢረ ተክሊል አማካይነት ራስን ለእርስ በርስ መሰጣጣት በቤተ ክርስቲያን ውስጥ እያንዳንዱ ሰው ከክርስቶስ ጋር መሠረታዊ ኪዳን በሚያቆምበት በጥምቀተ ጸጋ ላይ የተመሠረተ ነው። ጥንዶች እርስ በርስ በመቀባበልና በክርስቶስ ጸጋ በመደገፍ ራሳቸውን ሙሉ በሙሉ ለእርስ በርሳቸው ለመሰጣጣት፣ ለመተማመንና ለአዲስ ሕይወት ክፍት ለመሆን ቃል ይገባባሉ። ጥንዶቹ እነዚህን መሠረታዊ ነገሮች የጋብቻ አካልና እግዚአብሔር የሰጣቸው ስጦታ መሆናቸውን ተገንዝቦ በእግዚአብሔር ስምና በቤተ ክርስቲያን ፊት ለእርስ በርሳቸው ቃል ይገባባሉ። በእምነት ኃይልም የጋብቻን ሀብት በምስጢረ ተክሊል ጸጋና ረድኤት በተሻለ ሁኔታ ለመጠበቅ ቃል ክዳን ይገባሉ። በመሆኑም ቤተ ክርስቲያን ባለትዳር ጥንዶችን እንደ መላ የቤተሰብ ልብ አድርጋ ትመለከተዋለች። ቤተሰብ ደግሞ ወደ ኢየሱስ ይመለከታል። ምስጢረ ተክሊል ዕቃ ወይም ኃይል አይደለም። ምክንያቱም በምስጢረ ተክሊል አማካይነት ክርስቶስ ራሱ አሁን ከክርስቲያን ጥንዶች ጋር ይገናኛል፣ ከእነርሱም ጋር ይኖራል። መስቀሎቻቸውንም ተሸክሞ እርሱን እንዲከተሉ፣ ከወደቁ እንዲነሱ፣ እርስ በርስ ፍቅር እንዲባባሉ፣ የእርስ በርሳቸውን ሸክም እንዲሸከሙ ብርታትን ይሰጣቸዋል። ክርስቲያናዊ ጋብቻ ክርስቶስ በመስቀል ላይ በታተመው ቃል ክዳን ቤተ ክርስቲያኑን ምን ያህል እንደ ወደደና ይህም ፍቅር በባልና ሚስት ሱታፌ እንዴት እንደሚገኝ የሚያሳይ ምልክት ነው። ባልና ሚስት አንድ ሥጋ በመሆናቸው የእግዚአብሔር ልጅ ሰብአዊ ባሕርያችንን መቀበሉን ያመለክታል። ለዚህም ነው ክርስቶስ በፍቅራቸው ደስታና በቤተሰብ ሕይወታቸው ውስጥ ገና በዚች ምድር ላይ ሳሉ የበጉን የሰርግ ግብዣ ተምሳሌት የሚሰጣቸው። በባልና በሚስት በክርስቶስና በቤተ ክርስቲያኑ መካከል ያለው ንጽጽር ፍጹም ባይሆንም በእያንዳንዱ ባለትዳር ላይ መለኮታዊ ፍቅሩን እንዲያፈስ ጌታን እንድንለምነው ያነሳሰናል። በምስጢረ ተክሊል የተቀደሰውና በፍቅሩ በሚፈጸመው ወሲባዊ ግንኙነት ለባለትዳሮች በጸጋ ሕይወት ለማደግ መንገድ ይከፍታል። እርሱም የጋብቻ ምስጢር ነው። የእነርሱ የአካላዊ አንድነት ትርጉምና እሴት የሚገለጸው ሕይወታቸውን ሙሉ ለሙሉ መጋራት ያስችላቸው ዘንድ እርስ በርስ ለመቀባበላቸውና ለመሰጣጣቸው በሚገቧቸው የስምምነት ቃላት ነው። እነዚህ ቃላት ለወሲባዊ ግንኙነት ትርጉም ይሰጣሉ።
ከአሻምነት ነጻ አድርጉታል። በአጠቃላይ የባልና ሚስት የጋራ ሕይወትና ከልጆቻቸውና በዙሪያቸው ካለው ዓለም ጋር የሚኖራቸው መላው የግንኙነት መረብ በምስጢረ ተክሊል ጸጋ ክብርን ይጎናጸፋል፣ ይጠነክራል። ምክንያቱም ምስጢረ ተክሊል የሚመነጨው እግዚአብሔር ከእኛ ጋር በመሆኑ የፍቅሩን ሙላት ለሰው ልጅ ካሳየበት ከክርስቶስ ሥጋ መልበስና ከፋሲካ ምስጢር ነውና በመንገዳቸው ላይ የሚገጥሟቸውን ተግዳሮቶች ሁሉ ብቻውን የሚሸከም ከባለትዳሮች መካከል አንድም የለም። ሁለቱም በቁርጠኝነት በፈጠራ በጽናትና በዕለት ተዕለት ጥረት ለእግዚአብሔር ስጦታ ምላሽ መስጠት ይጠበቅባቸዋል። በሚገጥሟቸው አዳዲስ ሁኔታ ውስጥ የእርሱ ጸጋ ይሰማ ዘንድ አንድነታቸውን የተቀደሰውን የመንፈስ ቅዱስን ረድኤት ምንጊዜም መለመን ይችላሉ። በቤተ ክርስቲያን በላቲን ሥርዓት መሠረት የምስጢረ ተክሊል አገልጋዮች ተጋቢዎቹ ወንድና ሴት ናቸው። እነርሱም ስምምነታቸውን በመግለጽና በተጨባጭ በግብር በማሳየት ትልቅ ጸጋን ይቀበላሉ። የእነርሱ ስምምነትና አካላዊ አንድነት አንድ ሥጋ የሚሆንበት እግዚአብሔር የቀደሳቸው መንገዶች ናቸው። በጥምቀታቸው የጌታ አገልጋዮች ለመሆንና ለእግዚአብሔር ጥሪ ምላሽ ለመስጠት በጋብቻ ለመተሳሰር ችለዋል። ስለዚህ ሁለት ክርስቲያን ያልሆኑ ጥንዶች ሲጠመቁ የጋብቻ ቃለ መሐላቸውን ማደስ አያስፈልጋቸውም። ጥምቀትን በመቀበላቸው የእነርሱ አንድነት ወዲያውኑ ስለሚቀደስ ቃል ክዳናቸውን ብቻ መተው አይገባቸውም። የቀኖና ሕግ ደግሞ ካህን አገልጋይ በሌለበት የሚፈጸመው የአንዳንድ ጋብቻዎችን ሕጋዊነት ይቀበላል። የተፈጥሮ ሥርዓት በኢየሱስ አዳኝ ጸጋ የተሞላ በመሆኑ ከዚህም የተነሳ ምስጢር ሳይሆን የተጠመቁ ሰዎች መካከል ዋጋ ያለው የጋብቻ ስምምነት ሊኖር ይችላል። ጋብቻ በይፋ በምስክሮች ፊት እንዲሁም ሌሎች በጊዜ ሂደት የተለወጡ ሁኔታዎች ባሉበት እንዲከበር ቤተ ክርስቲያን ልጠይቅ ትችላለች። ሆኖም ይህ ሁኔታ እጮኛሞችን የምስጢሩ አገልጋዮች ከመሆን አያስቀራቸውም። እንዲሁም በራሱ ምስጢራዊ ትስስርን የሚመሠርተው በወንድና በሴት መካከል የሚደረገው የስምምነት ማዕከልነትንም አይነካውም። ነገሩ እንዲህ ከሆነ በጋብቻ ሥርዓት ውስጥ የእግዚአብሔርን ሥራ ይበልጥ ማሰላሰል ያስፈልጋል። ይህም የመንፈስ ቅዱስ ስጦታ ምልክት ይሆን ዘንድ ተጋቢዎቹ ቡራኬ መቀበል አለባቸው በምሎ በምሥራቅ አብያተ ክርስቲያናትም ሥርዓት አምልኮ በግልጽ ታይቷል። ምንጭ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅረ በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 69 እስከ 73 ላይ የተወሰደ ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባርክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የእሁድ የሰኔ 14 2018 ዓ.ም ተምረት ለታዊ ስርጭታችንን ነው። የዛሬውን የእሁድ የሰኔ 14 2018 ዓ.ም ተምረት ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደው እና ዘወትር እሁድለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን እንዳስተንትነው ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ ፍቅር ተገቢ ያልሆነ ነገር አያደርግም በሚል ርዕስ የቀረበ አንድ ወቅታዊ አስተንትነው ወደ እናንተ አድማጮቻችን እናደርሳለን። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን። Thank you.

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው ከምዕራፍ 20 ከቁጥር 19 እስከ 23 በዚያን ዕለት በሳምንቱ መጀመሪያ ቀን በምሽት ደቀ መዛሙርቱ አይሁድን በመፍራት በሮቻቸውን ቆልፈው ተሰብስበው ሳለ ኢየሱስ መጣና በመካከላቸው ቆመ። ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቹንና ጎኑን አሳያቸው። ደቀ መዛሙርቱም ጌታን ባዩት ጊዜ እጅግ ተደሰቱ። ኢየሱስም እንደገና ሰላም ለእናንተ ይሁን፣ አብ እኔን እንደላከኝ እኔም እናንተን ልካችኋለሁ አላቸው። ይህንንም ካለ በኋላ እፍ አለባቸውና እንዲህ አላቸው፣ መንፈስ ቅዱስን ተቀበሉ። የሰዎችን ኀጢአት ይቅር ብትሉ ኀጢአታችሁም ይቅር ይባልላቸዋል፣ ኀጢአታቸውን ይቅር ባትሉ ግን ይቅር አይባልላቸውም አለ። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን። ነዋሪ ሦስትነታቸው

ሐዋርያቱ እርግጠኛ ሳይሆኑ ለአምሳ ቀናት ያህል ከኖሩ በኋላ የጴንጤቆስቴ ቀን መጣ። ኢየሱስ ከሙታን መነሳቱ እሙን ነው። እርሱን በመመልከታቸው እጅግ በጣም ተደስተው የነበረ ሲሆን ቃሉን አዳምጠዋል፣ አልፎ ተርፎም ከእርሱ ጋር ምግብ ተቋድሰው ነበር። እነሱ ግን ጥርጣሬያቸውንና ፍርሃቶቻቸውን ማስወገድ አልቻሉም ነበር። በዚህም የተነሳ በር ቆልፈው ይቀመጡ ነበር። ስለ ወደፊቱ እምብዛም እርግጠኞች ስላልነበሩ ከሞት የተነሳውን ጌታ ለማወጅ ዝግጁ አልነበሩም። ከዚህም በኋላ ግን መንፈስ ቅዱስ ከተቀበሉ በኋላ ያ ጭንቀታቸው ሁሉ በኖ ይጠፋል። አሁን ግን ሐዋርያቶቹ እነርሱን ለመያዝና ለማሰር በሚፈልጉ ሰዎች ፊት ሳይቀር እንኳን ደፋር በመሆን ምስክርነታቸውን አሳይተዋል። ቀደም ሲል እነርሱ ሕይወታቸውን ለማዳን ሲጨነቁ ኖረዋል። አሁን ደግሞ እነሱ ሞትን በፍጹም አይፈሩም። ቀደም ሲል በፍርሃት ተሞልተው በላይኛው ክፍል ውስጥ ተደብቀው ነበር። አሁን ግን ቅዱስ ወንጌል ለሁሉም ዓለም ለማዳረስ ሲወጡ እናያለን። ከኢየሱስ እርገት በፊት እነርሱ የእግዚአብሔር መንግሥት መጣ ዘንድ በጣም ፈልገው የነበረ ሲሆን አሁን ግን በታላቅ ኃይልና ወኔ ተሞልተው ወደ ማያውቁት አገር እንኳን ሳይቀር መጓዝ ጀምረዋል። ቀደም ሲል እነርሱ በአደባባይ ወጥተው አልተናገሩም ነበር። ለመናገር እንኳን ሲሞክሩ ጴጥሮስ ኢየሱስን እንደ ካደው ዐይነት በፍርሃት ተውጠው ነበር አንዳንድ ነገሮችን ይናገሩ የነበሩት። አሁን ግን ለሁሉም ሰዎች በኃይል ተሞልተው መናገር ጀመሩ። አሁን ግን ደቀ መዛሙርቱ በመንፈስ ቅዱስ ኃይል ከታደሱ በኋላ ይህ ፍርሃታቸው መስመሩን ያለፈ ይመስላል። ይህ ሁሉ ለውጥ እንዲከሰት ያደረገው ደግሞ መንፈስ ቅዱስ ነው። መንፈስ ቅዱስ ረቂቅና የማይጨበጥ እውነታ ከመሆን ተጨባጭና ቅርብ ሕይወትን የሚቀይር ወደ መሆን ይለወጣል። ይህ ነገር እንዴት ሊፈጸም ቻለ? የሐዋርያትን ሁኔታ እንመልከት። መንፈስ ቅዱስ ነገሮችን አላቃለልላቸውም ነበር። አስደናቂ ተአምራትን አልሠራም። ችግሮቻቸውንና እነርሱን የሚቃወሙ ሰዎችን አላስወገደላቸውም ነበር። ይልቁኑ መንፈስ ቅዱስ በደቀ መዛሙርቱ ሕይወት ውስጥ ይጎድል የነበረውን ኅብረት ሰጣቸው። በሰዎች መካከል ያለ ኅብረት። ደቀ መዛሙርቱ መሠረታዊ የልብ ለውጥ ማድረግ ነበረባቸው። ከታሪካቸው እኛ መማር የሚኖርብን ነገር ቢኖር ከሙታን የተነሳው ጌታ መመልከት በራሱ በቂ እንዳልሆነ ሲሆን እግዚአብሔር በልባችን ውስጥ መቀበል እንደሚገባን ያስተምረናል። በውስጣችን ኢየሱስ እንዲኖር የሚያደርገው መንፈስ ቅዱስ ነው። ውስጣዊ የሆነ መነሳሳት እንዲኖረን ያደርጋል። በዚህ የተነሳ ነው እንግዲህ ኢየሱስ ከሙታን ከተነሳ በኋላ በተለያየ አጋጣሚዎች ለሐዋርያቱ በሚገለጽበት ወቅት ሰላም ለእናንተ ይሁን በማለት እፍ ብሎባቸው መንፈስ ቅዱስን እንዲቀበሉ ያደረገው በዚሁ ምክንያት ነው። ሰላም ማለት እንግዲህ የዚህ ዐይነቱ ሰላም ነው። በእርግጥ ለሐዋርያት የተሰጠው ሰላም ይህ ነው። ይህ ሰላም ውጫዊ የሆኑ ችግሮችን ከመፍታት ጋር የተያያዘ ሰላም አይደለም። እግዚአብሔር ከደቀ መዛሙርቱ መከራና ሥቃይ አላራቀም። ይልቁኑ መንፈስ ቅዱስን ከመቀበል ጋር የተያያዘ ነው። በሐዋርያት ላይ የሰፈነው ሰላም ከችግሮች ነፃ የሚያወጣ ሰላም አይደለም። ነገር ግን በችግሮች ውስጥ ሆነን የሚሰጠን ሰላም ነው። ይህም ለእያንዳንዳችን የሚሰጥ ዐይነት ሰላም ነው። በዚህ ዐይነቱ ሰላም የተሞላ ልብ ምንም እንኳን ውጫዊ ገጽታ በማዕበል ኃይል የሚናወጥ ቢሆንም በውስጡ ግን ሰላም እንዳለው ጥልቅ ባሕር ይሆናል። ይህም በጣም ጥልቅ የሆነ ኅብረት የሚፈጥር ሲሆን መከራንና ስደትን ወደ ቡራኬ ይቀይራል። መንፈስ ቅዱስን ከመፈለግ ይልቅ መንሳፈፍን እንመርጣለን። ይህም ችግሮች ሁሉ አንድ ጊዜ በነው ይጠፋሉ ብለን እናስባለን። ነገሮች ሁሉ መልካም ይሆናሉ ብለን በማሰብ ብቻ መኖር እንፈልጋለን። ነገር ግን የዚህ ዐይነቱ ነገር የምንፈጽም ከሆነ በገጸ ምድር ላይ ቆመናል ማለት ነው። አንድ ችግር ሲወገድ ሌላ ችግር ይመጣል። በዚህም የተነሳ ተስፋ እንቆርጣለን፣ እንታመማለንም። እንደኛ የማያስቡ ሰዎችን ሁሉ ለማስወገድ እንሞክራለን። ጊዜያዊ የሆኑ ችግሮችን ለመፍታት መሞከር በራሱ ሰላም አያመጣልንም። በሕይወታችን ውስጥ ልዩነት ሊፈጥር የሚችለው ከመንፈስ ቅዱስ ጋር ኅብረት ያለው የኢየሱስ ሰላም ብቻ ነው። በዚህ የተዝረከረከ የኑሮ ሂደት ውስጥ ሚዛናዊ የሆነ ሰላም የጠፋ ይመስላል። በሺዎች በሚቆጠሩ አቅጣጫዎች ተጎትተን በጭንቀት የመዋጥ አደጋ ሊያጋጥመን ስለሚችል በሁሉም ነገር ክፉኛ እንሳሳታለን። ከዚያም ለነገሮች ፈጣን የሆነ ጥገናዊ ለውጥ ለማምጣት የሚያስችለንን
ክኒን አንዱ በአንዱ ላይ እንወስዳለን። ህይወታችንን ለማራዘም የሚያስችሉንን ማንኛውንም ነገር እናከናውናለን። ከሁሉም በላይ ግን መንፈስ ቅዱስ ያስፈልገናል። መረጋጋት በሌለበት ስፍራ ሰላም፣ ተስፋ በመቁረጥ መካከል ሰላም እንዲኖር፣ በሐዘን መካከል ደስታ፣ በእድሜ ባለጸጋነት መካከል ወጣትነትን፣ በመከራ መካከል ብርታት የሚሰጠው የእርሱ ሰላም ነው። ቅዱስ ሐዋርያ ጳውሎስ ወደ ሮም በጻፈው መልእክቱ በምዕራፍ 8 ቁጥር 15 ላይ እንደሚናገረን መንፈስ ቅዱስ በፍርሃት ውስጥ ገብተን ከመውደቅ ያድነናል። እርሱ

ቅዱስ የሕይወት ቃል ይሆናል። ከመንፈስ ቅዱስ ውጪ ያለ ክርስትና ደስታ የሌለው የሞራል ስነ ምግባር ሆኖ ይቀራል። በመንፈስ ቅዱስ አማካይነት ግን ሕያው ይሆናል። መንፈስ ቅዱስ በውስጣችን ብቻ ሳይሆን በመካከላችንም ጭምር መግባባት እንዲኖር ያደርጋል። የተለያዩ አካላትን ወደ አንድ ተስማሚ መዋቅር በመገንባት ቤተ ክርስቲያን ያደርገናል። ቅዱስ ጳውሎስ ስለ ቤተ ክርስቲያን ሲናገር ብዙን ጊዜ ብዝሃነት የሚለውን ቃል ይጠቀማል። የተለያዩ አይነት ስጦታዎች፣ የተለያየ አይነት አገልግሎቶች፣ የተለያየ አይነት ተግባራቶች። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 እስከ 6 ላይ እንደተጠቀሰው በተለያዩ ባህሪያትና ስጦታዎች ውስጥ መንፈስ ቅዱስን እናያለን። መንፈስ ቅዱስ ሁሉም ነገሮች አንድ አይነት በተለያየ መልክ ይፈጥራቸዋል። በዚህ አይነት መሰረት ላይ አንድነትን ይገነባል። ከፍጥረት መጀመሪያ ጀምሮ ሥራውን ያከናወነው በዚሁ መልክ ነው። ብዝሃነት፣ ብልጽግና፣ ግለሰባዊነትን ለመፍጠር የሚያስችለው ኃይል ያለው ልዩ ባለሙያ ነው። እርሱ የብዝሃነት ፈጣሪ ሲሆን፣ በተመሳሳይ መልኩም እነዚህ የተለያዩ ነገሮች አንድነትንና ኅብረት እንዲኖራቸውም ያደርጋል። ይህንን የማድረግ ችሎታ ያለው ደግሞ እርሱ መንፈስ ቅዱስ ብቻ ነው። ዛሬ ባለው ዓለም ውስጥ የሚታየው የአንድነት እጥረት እርስ በርስ የመከፋፈል መንስኤ ሆኗል። በጣም ብዙ ነገር ያላቸውና ምንም የሌላቸው ከመቶ ዓመት በላይ ሊኖሩ የሚፈልጉና እንዲሁም ሊወለዱ እንኳን ያልተፈቀደላቸው ሕፃናት ሰዎች መካከል ከፍተኛ ልዩነት አለ። በዚህ ባለንበት የኮምፒውተር ዘመን በሰዎች መካከል ያለው ርቀት ይበልጡኑ ሰፍቷል። ማኅበራዊ የመገናኛ አውታሮችን በተጠቀምን መጠን በዚያኑ ልክ ደግሞ ማኅበራዊ ኑሯችን ይቀንሳል። እንደ ቤተ ክርስቲያን አባል፣ እንደ የእግዚአብሔር ሕዝብ፣ እንደ አንድ ቤተሰብ ሆነን በአንድነት መኖር እንችል ዘንድ መንፈስ ቅዱስ ያስፈልገናል። ሁልጊዜም መረቦችን ለመገንባት በመጣር ትንንሽ የሆኑ ቡድኖችን የምንወዳቸውንና የሚወዱንን ሰዎች ብቻ ለማጥመድ እንሯሯጣለን። በተቃራኒው መንፈስ ቅዱስ የተራራቁት ሰዎችን ይሰበስባል፣ የተበታተኑትን ሰዎች ደግሞ ወደ ቤታቸው ይመልሳቸዋል። የተለያየ አይነት ነገሮችን በአንድነት ይሰበስባል፣ ምክንያቱም እርሱ በነገሮች ውስጥ የሚገኘውን መልካም የሆኑ ነገሮችን ብቻ ስለሚመለከት ነው። እርሱ ከስህተቶቻችን ከተግባሮቻችን ይልቅ አስቀድሞ የሚመለከተው ስብዕናችንን ነው። ዓለማችን የወንድማማችነትና የእህትማማችነት መንፈስ የተሞላባት ስፍራ እንድትሆን የሚያደርገውም መንፈስ ቅዱስ ነው። የተወደዳችሁ ወንድሞቼና እህቶቼ፣ የመንፈስ ቅዱስን ጸጋ እንማጸናለን። መንፈስ ቅዱስ ከእግዚአብሔር ጋር ኅብረት እንዲኖረን በማድረግ ፍርሃታችንን ወደ መተማመን በመቀየር ራስ ወዳድነታችንን ራሳችንን አሳልፈን ወደ መስጠት መቀየር እንችል ዘንድ እንማጸነው። ወጣት የሆነ ልብ እንዲሰጠን እንማጸነው። መንፈስ ቅዱስ እርስ በርሳችን እንድንስማማ አንድ አካል በሆነችው በቤተ ክርስቲያንና በዓለም ውስጥ በአንድነትና በሰላም መኖር እንችል ዘንድ እንማጸነው። መንፈስ ቅዱስ ሆይ መግባባት ይመጣ ዘንድ እንድንሠራ፣ መልካም የሆኑ ነገሮችን ብቻ እንድንዘራ፣ በተስፋ የተሞላ ሐዋርያት እንሆን ዘንድ እንድትረዳን እንማጸናሃለን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሰኔ 14 2018 ዓመተ ምህረት ዕለታዊ ስርጭታችን ነው። ክቡራንና ክቡራት አድማጮቻችን በመግቢያችን ላይ ለመጥቀስ እንደሞከርነው በማስከተል ፍቅር ያልተገባ ነገር አያደርግም በሚል ርዕስ የቀረበ አንድ ወቅታዊ አስተንት ነው ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

ፍቅር ተገቢ የሆነ ነገር አያደርግም። መውደድ ጨዋና ለሌሎች ሐሳቢ መሆንም ነው። ፍቅር ተገቢ ያልሆነ ነገር አያደርግም ወይም ብልግና የለበትም፣ ጨካኝ አይደለም። ድርጊቶቹ፣ ቃላቱና እንቅስቃሴዎቹ ደስ የሚያሰኙ ናቸው። ሸካራ ወይም ግትር አይደሉም። ፍቅር ሌሎችን ማሰቃየትን አጥብቆ ይጠላል። ይሉኝታ አንድን ሰው አእምሮንና ስሜቶቹን ማዳበርን እንዲሁም እንዴት መስማት፣ መናገርና አንዳንዴም ዝም ማለት እንዳለበት መማርን የሚጠይቅ የስሜትና አድሎ የሌለበት ትምህርት ቤት ነው። ክርስቲያን ሰው በፍቃደኝነት የሚቀበለው ወይም የሚተወው ነገር አይደለም። ፍቅር መሠረታዊ ነገር እንደመሆኑ መጠን ማንኛውም ሰው በዙሪያው ካሉት ጋር ተስማምቶ የመኖር ግዴታ አለበት። በየቀኑ አንድ ሰው በሕይወታችን ውስጥ ቀድሞውኑ ሚና ቢኖረውም እንኳን ወደ ሌላ ሰው ሕይወት ውስጥ መግባት መተማመንንና መከባበርን የሚያድስ ስሜትንና መቆጠብን ይጠይቃል። በእርግጥ የፍቅር ጥልቀቱ ሲጨምር የሌላውን ሰው ነጻነት የማክበርና ሌላው ሰው የልቡን በር እስኪከፍትለት ድረስ የመጠበቅ ችሎታ በይበልጥ ማዳበርን ይጠይቃል። ከሌሎች ጋር በሐቅ ለመገናኘት ዝግጁ ለመሆን በጎ አስተሳሰብ አስፈላጊ ነው። ይህም የራስን ችላ ብሎ የሌሎች ሰዎችን ድክመት ከመጠቆም አሉታዊ አስተሳሰብ ጋር አይጣጣምም። በጎ አስተሳሰብ ከራሳችን ውስንነቶች ባሻገር እንድንመለከትና ትዕግሥተኞችና ልዩነቶች ቢኖሩብንም እንኳን ከሌሎች ጋር እንድንተባበር ይረዳናል። በጎ አስተሳሰብ መስተጋብርን ይመሠርታል፣ ግንኙነቶችን ያዳብራል፣ አዳዲስ የውህደት መረቦችን ይዘረጋል፣ ጥብቅ ማኅበራዊ ትስስርን ይፈጥራል። በዚህ ዐይነት ይበልጥ እየጠነከረ ይሄዳል። ምክንያቱም የባለቤትነት ስሜት ሳይኖር ሌሎች ያለንን ቁርጠኝነት መቀጠል አንችልም። የራሳችንን ምቾት ብቻ በመሻት ላይ የምናተኩር ከሆነ የጋራ ሕይወት የማይቻል ይሆናል። ጸረ ኅብረተሰብ አቅም ያላቸው ሰዎች ሌሎች ሰዎች ያሉት የራሳቸው ፍላጎት ብቻ ለማርካት ነው ብለው ያስባሉ። በመሆኑም ለፍቅራዊ ጨዋነትና ለመገለጫዎቹ ክፍት ቦታ አይኖርም። የሚወዱ ሰዎች የሚደሰት፣ የሚጸናና የሚያጽናና የሚያበረታታ ቃል መናገር ይችላሉ። አይዞ ልጄ የማቴዎስ ወንጌል ምዕራፍ 9 ቁጥር 2፣ እምነትሽ ታላቅ ነው የማቴዎስ ወንጌል ምዕራፍ 15 ቁጥር 28፣ ተነሺ ቁሚ የማርቆስ ወንጌል ምዕራፍ 5 ቁጥር 41፣ በሰላም ሂጂ የሉቃስ ወንጌል ምዕራፍ 7 ቁጥር 50፣ አይዟችሁ አትፍሩ የማቴዎስ ወንጌል ምዕራፍ 14 ቁጥር 27 የሚሉ እነዚህ ቃላት ኢየሱስ ራሱ የተናገራቸው ናቸው። እነዚህ ሰውን የሚያዋርዱ፣ የሚያሳዝኑ፣ የሚያስቆጡ፣ የሚንቁ ቃላት አይደሉም። በቤተሰቦቻችን ውስጥ እርስ በርስ ስንነጋገር ጨዋ ኢየሱስ መምሰልን መማር አለብን።

አድማጮቻችን የዛሬው የእሁድ የሰኔ 14 2018 ዓ.ም ዕለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርትስ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርትስ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሰኔ 14 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የሰኔ 14 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ¶¶

እንደተለመደውና ዘወትር እሁድለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን እንዳስተንትነው ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ ፍቅር ተገቢ ያልሆነ ነገር አያደርግም በሚል አርዕስት የቀረበ አንድ ወቅታዊ አስተንትነው ወደ እናንተ አድማጮቻችን እናደርሳለን። የዛሬ ሁለተኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው ከምዕራፍ 20 ከቁጥር 19 እስከ 23 በዚያን ዕለት በሳምንቱ መጀመሪያ ቀን በምሽት ደቀ መዛሙርቱ አይሁድን በመፍራት በሮቻቸውን ቆልፈው ተሰብስበው ሳለ ኢየሱስ መጣና በመካከላቸው ቆመ። ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቹንና ጎኑን አሳያቸው። ደቀ መዛሙርቱም ጌታን ባዩት ጊዜ እጅግ ተደሰቱ። ኢየሱስም እንደገና ሰላም ለእናንተ ይሁን፣ አብ እኔን እንደላከኝ እኔም እናንተን ልካችኋለሁ አላቸው። ይህንንም ካለ በኋላ እፍ አለባቸውና እንዲህ አላቸው፣ መንፈስ ቅዱስን ተቀበሉ። የሰዎችን ኀጢአት ይቅር ብትሉ ኀጢአታችሁም ይቅር ይባልላቸዋል፣ ኀጢአታቸውን ይቅር ባትሉ ግን ይቅር አይባልላቸውም አለ። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን። ነዋሪ ሦስትነታቸው

ሐዋርያቱ እርግጠኛ ሳይሆኑ ለአምሳ ቀናት ያህል ከኖሩ በኋላ የጴንጤቆስቴ ቀን መጣ። ኢየሱስ ከሙታን መነሳቱ እሙን ነው። እርሱን በመመልከታቸው እጅግ በጣም ተደስተው የነበረ ሲሆን ቃሉን አዳምጠዋል፣ አልፎ ተርፎም ከእርሱ ጋር ምግብ ተቋድሰው ነበር። እነሱ ግን ጥርጣሬያቸውንና ፍርሃቶቻቸውን ማስወገድ አልቻሉም ነበር። በዚህም የተነሳ በር ቆልፈው ይቀመጡ ነበር። ስለ ወደፊቱ እምብዛም እርግጠኞች ስላልነበሩ ከሞት የተነሳውን ጌታ ለማወጅ ዝግጁ አልነበሩም። ከዚህም በኋላ ግን መንፈስ ቅዱስ ከተቀበሉ በኋላ ያ ጭንቀታቸው ሁሉ በኖ ይጠፋል። አሁን ግን ሐዋርያቶቹ እነርሱን ለመያዝና ለማሰር በሚፈልጉ ሰዎች ፊት ሳይቀር እንኳን ደፋር በመሆን ምስክርነታቸውን አሳይተዋል። ቀደም ሲል እነርሱ ሕይወታቸውን ለማዳን ሲጨነቁ ኖረዋል። አሁን ደግሞ እነሱ ሞትን በፍጹም አይፈሩም። ቀደም ሲል በፍርሃት ተሞልተው በላይኛው ክፍል ውስጥ ተደብቀው ነበር። አሁን ግን ቅዱስ ወንጌል ለሁሉም ዓለም ለማዳረስ ሲወጡ እናያለን። ከኢየሱስ እርገት በፊት እነርሱ የእግዚአብሔር መንግሥት መጣ ዘንድ በጣም ፈልገው የነበረ ሲሆን፣ አሁን ግን በታላቅ ኃይልና ወኔ ተሞልተው ወደ ማያውቁት አገር እንኳን ሳይቀር መጓዝ ጀምረዋል። ቀደም ሲል እነርሱ በአደባባይ ወጥተው አልተናገሩም ነበር። ለመናገር እንኳን ሲሞክሩ ጴጥሮስ ኢየሱስን እንደ ካደው ዐይነት በፍርሃት ተውጠው ነበር አንዳንድ ነገሮችን ይናገሩ የነበሩት። አሁን ግን ለሁሉም ሰዎች በኃይል ተሞልተው መናገር ጀመሩ። አሁን ግን ደቀ መዛሙርቱ በመንፈስ ቅዱስ ኃይል ከታደሱ በኋላ ይህ ፍርሃታቸው መስመሩን ያለፈ ይመስላል። ይህ ሁሉ ለውጥ እንዲከሰት ያደረገው ደግሞ መንፈስ ቅዱስ ነው። መንፈስ ቅዱስ ረቂቅና የማይጨበጥ እውነታ ከመሆን ተጨባጭና ቅርብ ሕይወትን የሚቀይር ወደ መሆን ይለወጣል። ይህ ነገር እንዴት ሊፈጸም ቻለ? የሐዋርያትን ሁኔታ እንመልከት። መንፈስ ቅዱስ ነገሮችን አላቃለለላቸውም ነበር። አስደናቂ ተአምራትን አልሠራም። ችግሮቻቸውንና እነርሱን የሚቃወሙ ሰዎችን አላስወገደላቸውም ነበር። ይልቁኑ መንፈስ ቅዱስ በደቀ መዛሙርቱ ሕይወት ውስጥ ይጎድል የነበረውን ኅብረት ሰጣቸው። በሰዎች መካከል ያለ ኅብረት ደቀ መዛሙርቱ መሠረታዊ የልብ ለውጥ ማድረግ ነበረባቸው። ከታሪካቸው እኛ መማር የሚኖርብን ነገር ቢኖር ከሙታን የተነሳው ጌታ መመልከት በራሱ በቂ እንዳልሆነ ሲሆን እግዚአብሔር በልባችን ውስጥ መቀበል እንደሚገባን ያስተምረናል። በውስጣችን ኢየሱስ እንዲኖር የሚያደርገው መንፈስ ቅዱስ ነው። ውስጣዊ የሆነ መነሳሳት እንዲኖረን ያደርጋል። በዚህ የተነሳ ነው እንግዲህ ኢየሱስ ከሙታን ከተነሳ በኋላ በተለያየ አጋጣሚዎች ለሐዋርያቱ በሚገለጽበት ወቅት ሰላም ለእናንተ ይሁን በማለት እፍ ብሎባቸው መንፈስ ቅዱስን እንዲቀበሉ ያደረገው በዚሁ ምክንያት ነው። ሰላም ማለት እንግዲህ የዚህ ዐይነቱ ሰላም ነው። በእርግጥ ለሐዋርያት የተሰጠው ሰላም ይህ ነው። ይህ ሰላም ውጫዊ የሆኑ ችግሮችን ከመፍታት ጋር የተያያዘ ሰላም አይደለም። እግዚአብሔር ከደቀ መዛሙርቱ መከራና ሥቃይ አላራቀም። ይልቁኑ መንፈስ ቅዱስን ከመቀበል ጋር የተያያዘ ነው። በሐዋርያት ላይ የሰፈነው ሰላም ከችግሮች ነፃ የሚያወጣ ሰላም አይደለም። ነገር ግን በችግሮች ውስጥ ሆነን የሚሰጠን ሰላም ነው። ይህም ለእያንዳንዳችን የሚሰጥ ዐይነት ሰላም ነው። በዚህ ዐይነቱ ሰላም የተሞላ ልብ ምንም እንኳን ውጫዊ ገጽታ በማዕበል ኃይል የሚናወጥ ቢሆንም በውስጡ ግን ሰላም እንዳለው ጥልቅ ባሕር ይሆናል። ይህም በጣም ጥልቅ የሆነ ኅብረት የሚፈጥር ሲሆን መከራንና ስደትን ወደ ቡራኬ ይቀይራል። መንፈስ ቅዱስን ከመፈለግ ይልቅ መንሳፈፍን እንመርጣለን። ይህም ችግሮች ሁሉ አንድ ጊዜ በነው ይጠፋሉ ብለን እናስባለን። ነገሮች ሁሉ መልካም ይሆናሉ ብለን በማሰብ ብቻ መኖር እንፈልጋለን። ነገር ግን የዚህ ዐይነቱ ነገር የምንፈጽም ከሆነ በገጸ ምድር ላይ ቆመናል ማለት ነው። አንድ ችግር ሲወገድ ሌላ ችግር ይመጣል። በዚህም የተነሳ ተስፋ እንቆርጣለን፣ እንታመማለንም። እንደኛ የማያስቡ ሰዎችን ሁሉ ለማስወገድ እንሞክራለን። ጊዜያዊ የሆኑ ችግሮችን ለመፍታት መሞከር በራሱ ሰላም አያመጣልንም። በሕይወታችን ውስጥ ልዩነት ሊፈጥር የሚችለው ከመንፈስ ቅዱስ ጋር ኅብረት ያለው የኢየሱስ ሰላም ብቻ ነው። በዚህ የተዝረከረከ የኑሮ ሂደት ውስጥ ሚዛናዊ የሆነ ሰላም የጠፋ ይመስላል። በሺዎች በሚቆጠሩ አቅጣጫዎች ተጎትተን በጭንቀት የመዋጥ አደጋ ሊያጋጥመን ስለሚችል በሁሉም ነገር ክፉኛ እንሳሳታለን። ከዚያም ለነገሮች ፈጣን የሆነ ጥገናዊ ለውጥ ለማምጣት የሚያስችለንን
ክኒን አንዱ በአንዱ ላይ እንወስዳለን። ሕይወታችንን ለማራዘም የሚያስችሉንን ማንኛውንም ነገር እናከናውናለን። ከሁሉም በላይ ግን መንፈስ ቅዱስ ያስፈልገናል። መረጋጋት በሌለበት ስፍራ ሰላም፣ ተስፋ በመቁረጥ መካከል ሰላም እንዲኖር፣ በሐዘን መካከል ደስታ፣ በዕድሜ ባለጸጋነት መካከል ወጣትነትን፣ በመከራ መካከል ብርታት የሚሰጠው የእርሱ ሰላም ነው። ቅዱስ ሐዋርያ ጳውሎስ ወደ ሮም በጻፈው መልእክቱ በምዕራፍ 8 ቁጥር 15 ላይ እንደሚናገረን መንፈስ ቅዱስ በፍርሃት ውስጥ ገብተን ከመውደቅ ያድነናል። እርሱ እኛ ተወዳጅ የሆንን የእግዚአብሔር ልጆች መሆናችንን እንድንረዳ ያደርገናል። እርሱ የእግዚአብሔር ጥልቅ ፍቅር የሚያመጣልን አጽናኛችን ነው። ያለ መንፈስ ቅዱስ የክርስትና ሕይወታችን ተጋላጭ ነው። ሁሉንም ነገሮች አንድ ላይ የሚያመጣው ፍቅር ይጎለናል ማለት ነው። ያ ለመንፈስ ቅዱስ ኢየሱስ ባለፈው ዘመን ኖሮ ያለፈ አካል ሆኖ ይቀራል። በመንፈስ ቅዱስ አማካይነት ግን እርሱ አሁን እዚህ በእኛ ዘመን ሕያው ሆኖ የሚኖር አምላክ መሆኑ ይቀጥላል። ያለ መንፈስ ቅዱስ መጽሐፍ ቅዱስ እንዲሁ የተረሳ ደብዳቤ ብቻ ሆኖ ይቀራል። በመንፈስ ቅዱስ ኃይል ግን መጽሐፍ ቅዱስ የሕይወት ቃል ይሆናል። ከመንፈስ ቅዱስ ውጪ ያለ ክርስትና ደስታ የሌለው የሞራል ሥነ ምግባር ሆኖ ይቀራል። በመንፈስ ቅዱስ አማካይነት ግን ሕያው ይሆናል። መንፈስ ቅዱስ በውስጣችን ብቻ ሳይሆን በመካከላችንም ጭምር መግባባት እንዲኖር ያደርጋል። የተለያዩ አካላትን ወደ አንድ ተስማሚ መዋቅር በመገንባት ቤተ ክርስቲያን ያደርገናል። ቅዱስ ጳውሎስ ስለ ቤተ ክርስቲያን ሲናገር ብዙውን ጊዜ ብዝሃነት የሚለውን ቃል ይጠቀማል። የተለያዩ ዐይነት ስጦታዎች፣ የተለያየ ዐይነት አገልግሎቶች፣ የተለያየ ዐይነት ተግባራቶች። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 እስከ 6 ላይ እንደ ተጠቀሰው በተለያዩ ባሕርያትና ስጦታዎች ውስጥ መንፈስ ቅዱስን እናያለን። መንፈስ ቅዱስ ሁሉም ነገሮች አንድ አይነት በተለያየ መልክ ይፈጥራቸዋል። በዚህ አይነት መሰረት ላይ አንድነትን ይገነባል። ከፍጥረት መጀመሪያ ጀምሮ ሥራውን ያከናወነው በዚሁ መልክ ነው። ብዝሃነት፣ ብልጽግና፣ ግለሰባዊነትን ለመፍጠር የሚያስችለው ኃይል ያለው ልዩ ባለሙያ ነው። እርሱ የብዝሃነት ፈጣሪ ሲሆን፣ በተመሳሳይ መልኩም እነዚህ የተለያዩ ነገሮች አንድነትንና ኅብረት እንዲኖራቸውም ያደርጋል። ይህንን የማድረግ ችሎታ ያለው ደግሞ እርሱ መንፈስ ቅዱስ ብቻ ነው። ዛሬ ባለው ዓለም ውስጥ የሚታየው የአንድነት እጥረት እርስ በርስ የመከፋፈል መንስኤ ሆኗል። በጣም ብዙ ነገር ያላቸውና ምንም የሌላቸው ከመቶ ዓመት በላይ ሊኖሩ የሚፈልጉና እንዲሁም ሊወለዱ እንኳን ያልተፈቀደላቸው ሕፃናት ሰዎች መካከል ከፍተኛ ልዩነት አለ። በዚህ ባለንበት የኮምፒውተር ዘመን በሰዎች መካከል ያለው ርቀት ይበልጡኑ ሰፍቷል። ማኅበራዊ የመገናኛ አውታሮችን በተጠቀምን መጠን በዚያኑ ልክ ደግሞ ማኅበራዊ ኑሯችን ይቀንሳል። እንደ ቤተ ክርስቲያን አባል፣ እንደ የእግዚአብሔር ሕዝብ፣ እንደ አንድ ቤተሰብ ሆነን በአንድነት መኖር እንችል ዘንድ መንፈስ ቅዱስ ያስፈልገናል። ሁልጊዜም መረቦችን ለመገንባት በመጣር ትንንሽ የሆኑ ቡድኖችን የምንወዳቸውንና የሚወዱንን ሰዎች ብቻ ለማጥመድ እንሯሯጣለን። በተቃራኒው መንፈስ ቅዱስ የተራራቁ ሰዎችን ይሰበስባል፣ የተበታተኑትን ሰዎች ደግሞ ወደ ቤታቸው ይመልሳቸዋል። የተለያየ ዐይነት ነገሮችን በአንድነት ይሰበስባል፣ ምክንያቱም እርሱ በነገሮች ውስጥ የሚገኘውን መልካም የሆኑ ነገሮችን ብቻ ስለሚመለከት ነው። እርሱ ከስህተቶቻችን ከተግባሮቻችን ይልቅ አስቀድሞ የሚመለከተው ስብዕናችንን ነው። ዓለማችን የወንድማማችነትና የእህትማማችነት መንፈስ የተሞላባት ስፍራ እንድትሆን የሚያደርገውም መንፈስ ቅዱስ ነው። የተወደዳችሁ ወንድሞቼና እህቶቼ፣ የመንፈስ ቅዱስን ጸጋ እንማጸናለን። መንፈስ ቅዱስ ከእግዚአብሔር ጋር ኅብረት እንዲኖረን በማድረግ ፍርሃታችንን ወደ መተማመን በመቀየር ራስ ወዳድነታችንን ራሳችንን አሳልፈን ወደ መስጠት መቀየር እንችል ዘንድ እንማጸነው። ወጣት የሆነ ልብ እንዲሰጠን እንማጸነው። መንፈስ ቅዱስ እርስ በርሳችን እንድንስማማ አንድ አካል በሆነችው በቤተ ክርስቲያንና በዓለም ውስጥ በአንድነትና በሰላም መኖር እንችል ዘንድ እንማጸነው። መንፈስ ቅዱስ ሆይ መግባባት ይመጣ ዘንድ እንድንሠራ፣ መልካም የሆኑ ነገሮችን ብቻ እንድንዘራ፣ በተስፋ የተሞላ ሐዋርያት እንሆን ዘንድ እንድትረዳን እንማጸናሃለን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሰኔ 14 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በመግቢያችን ላይ ለመጥቀስ እንደሞከርነው በማስከተል ፍቅር ያልተገባ ነገር አያደርግም በሚል አርዕስት የቀረበ አንድ ወቅታዊ አስተንት ነው ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

ፍቅር ተገቢ የሆነ ነገር አያደርግም። መውደድ ጨዋና ለሌሎች አሳቢ መሆንም ነው። ፍቅር ተገቢ ያልሆነ ነገር አያደርግም ወይም ብልግና የለበትም፣ ጨካኝ አይደለም። ድርጊቶቹ፣ ቃላቱና እንቅስቃሴዎቹ ደስ የሚያሰኙ ናቸው። ሸካራ ወይም ግትር አይደሉም። ፍቅር ሌሎችን ማሰቃየትን አጥብቆ ይጠላል። ይሉኝታ አንድን ሰው አእምሮንና ስሜቶቹን ማዳበርን እንዲሁም እንዴት መስማት፣ መናገርና አንዳንዴም ዝም ማለት እንዳለበት መማርን የሚጠይቅ የስሜትና አድሎ የሌለበት ትምህርት ቤት ነው። ክርስቲያን ሰው በፍቃደኝነት የሚቀበለው ወይም የሚተወው ነገር አይደለም። ፍቅር መሠረታዊ ነገር እንደመሆኑ መጠን ማንኛውም ሰው በዙሪያው ካሉት ጋር ተስማምቶ የመኖር ግዴታ አለበት። በየቀኑ አንድ ሰው በሕይወታችን ውስጥ ቀድሞውኑ ሚና ቢኖረውም እንኳን ወደ ሌላ ሰው ሕይወት ውስጥ መግባት መተማመንንና መከባበርን የሚያድስ ስሜትንና መቆጠብን ይጠይቃል። በእርግጥ የፍቅር ጥልቀቱ ሲጨምር የሌላውን ሰው ነጻነት የማክበርና ሌላው ሰው የልቡን በር እስኪከፍትለት ድረስ የመጠበቅ ችሎታ በይበልጥ ማዳበርን ይጠይቃል። ከሌሎች ጋር በሐቅ ለመገናኘት ዝግጁ ለመሆን በጎ አስተሳሰብ አስፈላጊ ነው። ይህም የራስን ችላ ብሎ የሌሎች ሰዎችን ድክመት ከመጠቆም አሉታዊ አስተሳሰብ ጋር አይጣጣምም። በጎ አስተሳሰብ ከራሳችን ውስንነቶች ባሻገር እንድንመለከትና ትዕግሥተኞችና ልዩነቶች ቢኖሩብንም እንኳን ከሌሎች ጋር እንድንተባበር ይረዳናል። በጎ አስተሳሰብ መስተጋብርን ይመሠርታል፣ ግንኙነቶችን ያዳብራል፣ አዳዲስ የውህደት መረቦችን ይዘረጋል፣ ጥብቅ ማኅበራዊ ትስስርን ይፈጥራል። በዚህ ዐይነት ይበልጥ እየጠነከረ ይሄዳል። ምክንያቱም የባለቤትነት ስሜት ሳይኖር ሌሎች ያለንን ቁርጠኝነት መቀጠል አንችልም። የራሳችንን ምቾት ብቻ በመሻት ላይ የምናተኩር ከሆነ የጋራ ሕይወት የማይቻል ይሆናል። ጸረ ኅብረተሰብ አቅም ያላቸው ሰዎች ሌሎች ሰዎች ያሉት የራሳቸው ፍላጎት ብቻ ለማርካት ነው ብለው ያስባሉ። በመሆኑም ለፍቅራዊ ጨዋነትና ለመገለጫዎቹ ክፍት ቦታ አይኖርም። የሚወዱ ሰዎች የሚደሰት፣ የሚጸናና የሚያጽናና የሚያበረታታ ቃል መናገር ይችላሉ። አይዞ ልጄ የማቴዎስ ወንጌል ምዕራፍ 9 ቁጥር 2፣ እምነትሽ ታላቅ ነው የማቴዎስ ወንጌል ምዕራፍ 15 ቁጥር 28፣ ተነሺ ቁሚ የማርቆስ ወንጌል ምዕራፍ 5 ቁጥር 41፣ በሰላም ሂጂ የሉቃስ ወንጌል ምዕራፍ 7 ቁጥር 50፣ አይዟችሁ አትፍሩ የማቴዎስ ወንጌል ምዕራፍ 14 ቁጥር 27 የሚሉ እነዚህ ቃላት ኢየሱስ ራሱ የተናገራቸው ናቸው። እነዚህ ሰውን የሚያዋርዱ፣ የሚያሳዝኑ፣ የሚያስቆጡ፣ የሚንቁ ቃላት አይደሉም። በቤተሰቦቻችን ውስጥ እርስ በርስ ስንነጋገር ጨዋ ኢየሱስ መምሰልን መማር አለብን።

አድማጮቻችን የዛሬው የእሁድ የሰኔ 14 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።